ወዳጅ አዝናል እንጂ መቻሩ ይሞታል። ለከደከደዬ በዚህ ካተታል በዚህ ካተታል እስቲ በስማም ብዬ ሰላምታ ላድረስ ለአብና ለወል ለመንፈስ ቅዱስ ለመንፈስ ቅዱስ ደግሞም ላመስግንህ ብዬ ሃሌሉያ አቤቱ አድነኝ ካለም ገበያ አስረው ደበደቡት መድኃኔዓለምን ሰማይና ምድርን ያስታረቀውን ተይዞ ታሰረ እንደ ተራ ሽፍታ እውር ስራ በራ ሽባ ስለፈታ ሽባ ስለፈታ ልብሱን ተገፈፈ ቆሞ በአደባባይ ታስሮ ተገረፈ አጥንቱ እስኪታይ የሾክ አክሊል ደፍተው ተዘባበቱበት እንደ ወንጀለኛ ጥፋት ሳይኖርበት ጥፋት ሳይኖርበት ደብድበው ሰቀሉት መድኃኔዓለምን ምንድነው ጥፋቱ ከቶ ምን ይሆን